የሰማዕትነት ይሄ ላይ ታላላቅ መራፍቅ በተሰይ ለጥይት ነው በሌብ የሰማዕት ከባራባሪ ማውረሳ ዘይለው